የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው

የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ገላገር መንግስታት የኒውክሌር ጦር መሳሪያዎችን በይፋ መተው እንዳለባቸው ማሳሰባቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 6/2019 ዓመተ ምህረት ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ደስታና ተስፋ በላቲን ቋንቋ Gaudium et Spes በተሰኘው ሐዋርያዊ ሕገ ደንብ አብይ አርስት ላይ ተንተርሰው ሰባዊ ማህበረሰብ በተሰኘ ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የሰው ልጅ የወደፊት ዕጣ ፈንታ የሚወሰነው እያንዳንዱ ሰው ከእግዚአብሔር ከወንድሞቻችንና እህቶቻችን ጋር የበለጠ ሰባዊ ዓለም ለመገንባት ባለው ቁርጠኝነት ላይ ነው ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል ወደ እናንተ አድማጮቻችን እናደርሳለን። አሁንም አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባሕርን ዓሣዎችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 እስከ 28 ላይ እንደተጠቀሰው።

ክቡራንና ክቡራት አድማጮቻችን ቀደም ሲል በተነበበው የመጽሐፍ ቅዱስ ቃል ላይ ተንተርሰው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሜ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? እንኳን ደህና መጣችሁ። ሁለተኛው ምዕራፍ ለሰባዊ ማህበረሰብ በመወሰን ውይይት እንዲደረግበት ያደረገው በላቲን ቋንቋ ጋውዲዩም ኤት ስፔስ በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ሕገደም የሰው ልጅ ግንኙነቶችን ማቀላጠፍ የዛሬ ዓለም በጣም አስፈላጊ ገጽታዎች አንዱ አካል ነው በሚለው በቁጥር 23 ላይ እንደተገለጸው የሚለውን እንድንመለከት ይጋብዘናል። ይሁን እንጂ ይህ እውነታ በሰባዊ ማህበረሰብ ውስጥ በጥልቀት ተሟልቶ መገኘት አለበት። ለዚህም ለሙሉ መንፈሳዊ ክብራቸው የጋራ አክብሮት አስፈላጊ ነው ይለናል።

እነዚህ ማረጋገጫዎች በዘመናችን በጣም አጣዳፊ ናቸው። በአንድ በኩል የቴክኖሎጂ እድገት፣ የብዙሃን መገናኛና የማኅበራዊ ሚዲያ መስፋፋት እና ከጊዜ ወደ ጊዜ እየጨመረ የመጣው የአርቲፊሻል ኢንተለጀንስ ወይም የሰው ሠራሽ አስተውሎት አጠቃቀም አዳዲስ ዕድሎችን ይከፍታል፣ እንቅፋቶችን ያስወግዳል፣ ርቀቶችን ያሳጥራል። በሌላ በኩል ግንኙነቶች የግል የበለጠ ምናባዊ እየሆኑ እንዲሄዱ ያደርጋል። ለሰው ልጅ ሕሊና ብቻ ለሚሆኑ ስልተ ቀመሮች ውሳኔዎች ውክልና ለመስጠትን እንለማመዳለን። ማኅበራዊ ግንኙነቶች እውነተኛ ይዘትና የግል ጥልቀት እንዳላቸው ማረጋገጥ በዚህ ረገድ የክርስቲያን ማኅበረሰብ ሊያቀርበው ያሰበው አስተዋጽኦ ነው። የሁለተኛው የቫቲካን ጉባኤ ከእግዚአብሔር የፈጠራ ዕቅድ መስፈርቶችና ጥንካሬ እንዳንወጣ ይጋብዘናል። ይህም ሰዎች ሁሉ አንድ ቤተሰብ እንዲመሰርቱና እርስ በርሳቸው እንደ ወንድማማቾች እንዲተሳሰሩ የሚል ነው። በዚህ ምክንያት የእግዚአብሔርና የባልንጀራ ፍቅር የመጀመሪያውና ትልቁ ትእዛዝ ነው። ይህም በክርስቶስ ሙሉ መገለጥ ፍጻሜውን አግኝቷል ይለናል ጋውዲዩም ኤት ስፔስ በቁጥር 24 ላይ እንደተገለጸው። የሰው ልጅ ፍጽምነትና የህብረተሰብ እድገት በጥብቅ እርስ በርስ የተሳሰሩ እንደሆነ ተደርገው መታየት አለባቸው። መቃወም ወይም ከነዚህ መለየት እነሱን ማጥፋት ማለት ነው። ታሪክ በጣም የቅርብ ጊዜ ቢሆንም ይህንን እውነት በግልጽ ያረጋግጣል። ስለዚህ የሁለተኛው የቫቲካን ጉባኤ አባቶች ጋር በተፈጥሮ ማኅበራዊ ሕይወት ሙሉ በሙሉ የሚፈለገው የሰው ልጅ የሁሉም ማኅበራዊ ተቋማት ምንጭ ተገዢና ግብ ነው የሚለውን ደግመን ከመናገር ፈጽሞ መታከት የለብንም ጋውዲዩም ኤት ስፔስ በቁጥር 25 ላይ እንደተገለጸው። ከዚህ አንጻር በላቲን ቋንቋ ጋውዲዩም ኤት ስፔስ በአማርኛው ደስታና ተስፋ የተሰኘው ሰነድ በዓለም ላይ ያሉ የግለሰቦችና የሕዝቦች ልዩነት እንደ አደጋ ወይም ስጋት ሊቆጠር አይገባም። ይልቁንም ለመበልጸግና ለማደግ የሚያስችል አቅም እንደሆነ ያረጋግጣል። አንዳንድ ጊዜ ወደ ዓመፅ የሚሸጋገር ተቃውሞ የኀጢአት ኃይል ፍሬ ሲሆን፣ በሁሉም ደረጃዎች የአእምሮና የአዳጊ ሁኔታዎች እንዴት እንደሚስተናገድና ይህም ጥፋትና ሞትን እንደሚያመጣ የሚያሳይ ነው። በሰው አካል የተለያዩ ክፍሎች መካከል እንደሚከሰተው ሁሉ እርስ በርስ የመከባበር የመጋራትና የመንከባከብ አመክንዮ እየጨመረ መሄዱን ማረጋገጥ አለብን ይላል አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 21 እስከ 25 ላይ እንደተገለጸው። በዚህ ነጥብ ላይ የሐዋርያዊው ሕገ ደንብ የጋራ ጥቅም የሚለውን አጭር ፍቺ ይሰጣል። ቡድኖችና የግለሰብ አባባሎቻቸው የበለጠ ሙሉ በሙሉና በቀላሉ ወደ ፍጻሜያቸው እንዲደርሱ የሚያስችሏቸውን የማኅበራዊ ሕይወት ሁኔታዎችን ድምር የሚያካትት መሆኑን በማስታወስ ነው ይለናል። በተመሳሳይ ጊዜ በሰዎች መካከል ያለውን ጥገኝነት በመገንዘብ እያንዳንዱ ቡድን የሌሎች ቡድኖች ፍላጎትና ሕጋዊ ምኞቶች በእርግጥም የመላው የሰው ልጅ ቤተሰብ የጋራ ጥቅምን ግምት ውስጥ ማስገባት አለበት ሲል ያረጋግጣል ጋውዲዩም ኤት ስፔስ በቁጥር 26 ላይ እንደተገለጸው። ከዚህ አቀራረብ በመነሳት የሁለተኛው የቫቲካን ጉባኤ አባቶች አንዳንድ በጣም አስቸኳይ ተግባራዊ ውጤቶችን ያመለክታሉ በጋውዲዩም ኤት ስፔስ ቁጥር 27 ላይ እንደተገለጸው። በመጀመሪያ ለሰው ልጅ አክብሮት መስጠት እንዳለበት አጥብቆ ያሳስባል በላቲን ቋንቋ ጋውዲዩም ኤት ስፔስ ደስታና ተስፋ የተሰኘው ሐዋርያዊ ሰነድ እንዲህ ይላል። ለሕይወት ጠላት የሆነ ማንኛውም ነገር፣ ለምሳሌ እንደ ማንኛውም አይነት ግድያ፣ የዘር ማጥፋት፣ ጽንስ ማስወረድ፣ በማይድን በሽታ የተያዙትን ሰዎች ሕልፈት ማፋጠን ወይም በእንግሊዝኛው ዩቴኔዚያና በፈቃደኝነት ራስን ማጥፋት ያሉ ተግባራት መደገፍ የሰው ልጅ ሁለንተናዊ ማንነት የሚጥስ ማንኛውም ነገር፣ ለምሳሌ የአካል መቁረጥ፣ በሰውነትና በአእምሮ ላይ የሚደርስ ስቃይ፣ የሥነ ልቦና ገደቦች፣ የሰውን ክብር የሚጎዳ ማንኛውም ነገር፣ ለምሳሌ ከሰው በታች የሆነ የኑሮ ሁኔታ፣ የዘፈቀደ እስራት፣ ማፈናቀል፣ ባርነት፣ ዝሙት አዳሪነት፣ የሴቶችና የሕፃናት ዝውውር ወይም አሳፋሪ የሥራ ሁኔታዎች፣ ሠራተኞች እንደ ነጻና ኃላፊነት የሚሰማቸው ሰዎች ሳይሆን እንደ ትርፍ ማጋበሻ ተደርገው የሚቆጠሩበት፣ እነዚህ ሁሉ ነገሮች እንደነሱ ያሉ ሌሎች ነገሮች በእርግጥ አሳፋሪ ተግባራት ናቸው ይለናል ጋውዲዩም ኤት ስፔስ በቁጥር 27 ላይ እንደተገለጸው። ሁለተኛው ውጤት
ለጠላቶች ወይም ከኛ የተለየ አስተሳሰብና ተግባር ላላቸው እንኳን አክብሮትና ፍቅር Gaudium et Spes በቁጥር 28 ላይ እንደተገለጸው መስጠት እንደሚገባ ይገልጻል። ሶስተኛ ማህበራዊ ፍትህን የሚጠይቅ የሁሉም ሰዎች መሰረታዊ እኩልነት ማረጋገጥ ነው። ሰነዱ እንዲህ ይላል። በማህበራዊ ወይም በባህላዊ ዘርፍ በጾታ በዘር በቀለም በማህበራዊ ሁኔታ በቋንቋ ወይም በሃይማኖት ላይ በመመስረት የሰውን መሰረታዊ መብቶች በተመለከተ የሚደረግ ማንኛውም አይነት መድሎ ከእግዚአብሔር ቅድ በተቃራኒ የቆመ ስለሆነ መወገድ አለበት ይለናል። በመጨረሻም የሁለተኛው የቫቲካን ጉባኤ አባቶች የግለሰባዊ አስተሳሰብን እንድናሸንፍና የሐላፊነትና የተሳትፎ አመለካከትን እንድንቀበል ያሳስቡናል። Gaudium et Spes ከቁጥር 30 እስከ 31 ላይ እንደተገለጸው ውድ ወንድሞቼና እህቶቼ ይህ የሰው ልጅ እንደ የሰባዊ ማህበረሰብ የሚለው ራይ በሁለተኛ የቫቲካን ጉባኤ የተሰጠን ውድ ቅርስ ነው። ሁላችንም የግልና የጋራ ግንዛቤን እንድናከናውን የዛሬውን ማህበራዊና ፖለቲካዊ ፕሮጀክቶችን በኃላፊነት እንድንገመግም ይረዳናል። ይህም በሰው ክብር በማህበራዊ ፍትህና በጋራ ጥቅም ግንባታ ላይ ነጻ ተሳትፎ መስፈርቶች ላይ በመመስረት ነው። ምክንያቱም የሰው ልጅ የወደፊት ዕጣ ፈንታ የሚወሰነው እያንዳንዱ ሰው ከእግዚአብሔር ከወንድሞቹና ከእህቶቻችን ጋር የበለጠ ሰባዊ ዓለም ለመገንባት ባለው ቁርጠኝነት ላይ የተመሰረተ ነው። Gaudium et Spes በቁጥር 30 ላይ እንደተገለጸው

0: ክብራንና ክብራት አድማጮቻችን ይሄ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ መስከረም 6 2019 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ.ም ዕለታዊ ስርጭታችንን ነው። ሊቀ ጳጳስ ጋላገር መንግስታት የኒውክለር ጦር መሳሪያዎችን በይፋ መተው እንዳለባቸው ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር መንግስታት የኒውክለር ጦር መሳሪያዎችን በይፋ መተው እንዳለባቸው አሳሰቡ። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጻፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዓለም አቀፍ የአቶሚክ ኃይል ኤጀንሲ 70ኛ ጠቅላላ ጉባኤ ላይ ባደረጉት ንግግር የኒውክሊየር ቴክኖሎጂን ኃላፊነት በተሞላበት መንገድ መጠቀም እንደሚያስፈልግ አሳስበዋል። የኒውክሊየር ቴክኖሎጂን ለሰላማዊ ዓላማ መጠቀም ይቻላል ያሉት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በተለይም እያደገ የመጣውን የኃይል ፍላጎት ለማሟላት ያለው ሚና ከፍተኛ እንደሆነና ይህም ሳይንሳዊ እድገትን ለሰው ልጅ ጥቅም ማዋል እንደሚቻል የሚያሳይ ጉልህ ምሳሌ እንደሆነ አስረድተዋል። እንደነዚህ ያሉ መሳሪያዎችን በኃላፊነት መጠቀም ድርድር የማይደረግባቸውን ቁርጠኝነትና ኃላፊነትን እንደሚያካትት ማስታወስ ወሳኝ እንደሆነ፣ የልማት ፕሮግራሞች ወደ ኒውክሌር ጦር መሳሪያ ባለቤትነት እንዳያመሩ ማረጋገጥ፣ በጦርነት ወቅት ተቋማትን መጠበቅ፣ እንዲሁም አርቲፊሻል ኢንቴሊጀንስን ወይም ሰው ሰራሽ አስተውሎትን ሲጠቀሙ ተያያዥነት ያላቸው አደጋዎች ሊከሰቱ እንደሚችሉ በመረዳት ትክክለኛ የደህንነት መስፈርቶችን መከተል እንደሚገባ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እነዚህን ነጥቦች አንስተው የተናገሩት በኦስትሪያ መዲና ቪየና እስከ አርብ መስከረም 8 2019 ዓ.ም ድረስ በሚቆየው ዓለም አቀፍ የአቶሚክ ኃይል ኤጀንሲ 70ኛ ጠቅላላ ጉባኤ ላይ እንደሆነ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛን የመልካም ምኞት መልእክት ለጉባኤው ተሳታፊዎች ያደረሱት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቅድስት መንበር ከ70 ዓመታት ጀምሮ የኤጀንሲው መስራች አባል በመሆኗ ያላትን የረጅም ጊዜ ቁርጠኝነት አስታውሰዋል። ይህ ቁርጠኝነት የተመሰረተው እንደ ኒውክሌር ኃይል ያሉ እጅግ ሰፊ አቅም ያላቸው ቴክኖሎጂዎች በትክክለኛ የሥነ ምግባር መርሆች መመራት፣ ለሰላምና ለሰው ልጅ ሁለንተናዊ እድገት መዋል፣ እንዲሁም ከማንኛውም የጥፋት አጠቃቀም መጠበቅ አለባቸው በሚለው እምነት ላይ መሆኑን አስገንዝበዋል። ምንም እንኳን የጂኦፖለቲካዊ ሁኔታዎችና ቴክኖሎጂው ራሱ ቢለዋወጥም የቫቲካን አቋም የአቶሚክ ኃይልን ለሰላማዊ ዓላማ መጠቀምና አሁንም በዘላቂ የሥነ ምግባር መርሆች መመራቱን መቀጠል አለበት የሚል ነው ሲሉ አክለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሊየር ቴክኖሎጂን ለሰላማዊ ዓላማ መጠቀም ሳይንሳዊ ፈጠራዎችን ለጋራ ጥቅም ማዋል መሆኑን ተናግረው፣ ሆኖም ከዚህ ቴክኖሎጂ የሚገኙ ጥቅሞችን በማግኘት ዕድል ላይ ምንም አይነት አድልዎ አለመኖሩን ማረጋገጥ ወሳኝ መሆኑን ተናግረዋል። በዚህ ረገድ የአቶሚክ ኃይል ዓለም አቀፍ ኤጀንሲ በቴክኒክ ትብብር መርሃ ግብሩ በአቅም ግንባታ ተግባራቱና ለአገር አቀፍ ተቋማት በሚሰጠው ድጋፍ አማካኝነት አገራት የኒውክሌር ሳይንስና ቴክኖሎጂን የመጠቀም አቅማቸውን ለማጠናከር የሚጫወተው ልዩ ሚና ለዘላቂ ልማትና በአገራት መካከል ያለውን ልዩነት ለመቀነስ ወሳኝ እርምጃ ነው ሲሉ አስረድተዋል። የኤጀንሲው ጥረት ብቻውን በቂ እንዳልሆነ የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሊየር ቴክኖሎጂን በሰላማዊ መንገድ የመጠቀም መብት በኃላፊነት መጠቀም ከሚለው የማይነጣጠል መሆኑን ተናግረው፣ ከሁሉም በላይ የኒውክሊየር ባለቤት ያልሆኑ አገራት የኒውክሊየር ጦር መሳሪያዎችን ያለመግዛት ቁርጠኝነት ወሳኝ ነው ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሊየር መሳሪያ ፍንዳታ ለአጭርና ለረጅም ጊዜ ከፍተኛ ጉዳት ያስከተለበትን የቼርኖቢል አደጋ 40ኛ ዓመት በማስታወስ በተለይ እየጨመረ የመጣውን የኃይል ፍላጎት ለማሟላት የኒውክሊየር ቴክኖሎጂዎችን በሰላማዊ መንገድ መጠቀም የሚያስገኛቸው ጥቅሞች ሁልጊዜ ከኃላፊነት ከግልጽነትና ለኒውክሊየር ደህንነት ከሚደረግ ጠንካራ ቁርጠኝነት ጋር ሚዛናዊ መሆን አለባቸው ሲሉ አጽንኦት ሰጥተዋል። በዚህ ረገድ የኒውክሌር ተቋማትን ደህንነትና አካላዊ ጥበቃ ማረጋገጥ በተለይም በጦርነት ወቅት አስቸኳይና የጋራ ስጋት እንደሆነ፣ የኒውክሌር መሳሪያ ፍንዳታ በአገር ውስጥም ሆነ ከአገር ውጭ ከባድ ሰብአዊና አካባቢያዊ መዘዝ የሚያስከትሉ ራዲዮ አክቲቭ ልቀት ሊያስከትሉ እንደሚችሉ ገልጸው፣ የቅድስት መንበርን አቋም በማጠናከር በኒውክሌር ተቋማት ላይ የሚፈጽሙ ጥቃቶች በፍጹም መከሰት የለባቸውም ሲሉ አሳስበዋል። በዓለም አቀፍ ደረጃ በቅርብ ጊዜ የተከሰቱት አሳሳቢ ክስተቶች መኖራቸውን የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የአካባቢ ጥበቃን፣ የሕዝብ ጤናንና የአሁኑንና የወደፊቱን ትውልዶች ደህንነት ግምት ውስጥ በማስገባት የዩራኒየም ማዕድን ማውጣትንና የራዲዮ አክቲቭ ቆሻሻን አያያዝ ጨምሮ ለሁሉም የኒውክሌር እንቅስቃሴዎች ኃላፊነት የሚሰማውና ዘላቂ አቀራረቦችን መከተል እንደሚያስፈልግ በድጋሚ ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በኒውክሌር መሳሪያ ዘርፍ ስለ ሰው ሰራሽ አስተውሎት አጠቃቀም የተወሰነውን ክፍል በመጥቀስ እንደተናገሩት ቅድስት መንበር የዓለም አቀፍ አቶሚክ ኃይል ኤጀንሲ ተነሳሽነቶችን በደስታ እንደምትቀበል ገልጸው ጥንቃቄ በተሞላበት ስነ ምግባርና ኃላፊነት የሚሰማው አስተዳደር እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ዩማኒታስ ወይም የሰው ልጅ ታላቅነት በሚል ርዕስ ይፋ ባደረጉት ሐዋርያዊ ሰነዳቸው እንዳመለከቱት በድንገተኛ ሁኔታዎች ላይ ብቻ የምናተኩር ከሆነ የአደጋ ጊዜዎች ቅደም ተከተል የመንገዳችንን አቅጣጫ እንዲመራ በመፍቀድ አደጋ ላይ እንወድቃለን ብለዋል። በኒውክሌር መሳሪያዎች ዘርፍ ሰው ሰራሽ አስተውሎትን መጠቀም እነዚህ ቴክኖሎጂዎች ለአሁኑም ሆነ ለወደፊት ትውልድ ሰላምን፣ ደህንነትን፣ የሰውን ልጅ ጤናና ብልጽግና በእውነት ከማሳደግ ጋር ተያይዘው የሚመጡ ስጋቶችን በመገንዘብ ውጤታማ የሆነ ቁጥጥር በማድረግ ጠንካራ የደህንነትና የጥበቃ መስፈርቶችን በመተግበር እንዲሁም ዓለም አቀፍ ትብብርን በማጠናከር ላይ የተመሰረተ መሆን አለበት ሲሉ በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ለጉባኤው ያደረጉትን ንግግር አጠቃለዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ ም ዕለታዊ ስርጭታችንን ነው። የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ ተነገረ። ለዚህ ዜና ዝርዝር አሁንም ባልደረባችን ዮሐንስ መኮንን።
1: የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ ተነገረ። የመካከለኛው ዘመን እምነትን፣ ታሪክንና የጥበብ ሥራን የሚያገናኝ የአኩሊያ መጽሐፍ ቅዱስ ውድ ቅርስ በአዲስና ትክክለኛ ቅጂ አማካኝነት ዳግም ሕያው መሆኑ ተገለጸ። 5 ጥራዞች ያሉት ይህ መጽሐፍ ቅዱስ የመጀመሪያው ጥራዝ በቫቲካን ለሚገኙት የሳይንስና የማኅበረሰብ ጥናት ጳጳሳዊ አካዳሚዎች ቀርቧል። ከአኩሊያ ፓትርያርካዊ የጳጳሳት ጉባኤ ታሪክ ጋር ተያያዥነት ያለው የመካከለኛው ዘመን የእጅ ጽሑፍ በቫቲካን ውስጥ በክብር መቀመጥ መጀመሩ ተነግሯል። የአኩሊያ መጽሐፍ ቅዱስ ትክክለኛ ቅጂ የሆነው የመጀመሪያው ጥራዝ እሁድ መስከረም 3 2019 ዓ ምህረት በቫቲካን የአትክልት ስፍራ በሚገኘው ካዚና ዲፒዮ 4ኛ ህንፃ ውስጥ ለሳይንስና ማኅበረሰብ ጥናት ጳጳሳዊ አካዳሚዎች ቀርቧል። በስክሪፕቶሪየም ፎር ዩሊየንሴ ፋውንዴሽን የሚመራው ይህ ፕሮጀክት እንደ ጎርጎሮሳውያኑ እስከ 2031 ዓ ምህረት ድረስ 5ቱንም የእጅ ጽሑፍ ጥራዞች እንደገና ለማዘጋጀት ያለመ እንደሆነ ታውቋል። የመጽሐፍ ቅዱሱ ዋናው ቅጂ በጎሪዚያ ካቴድራል ግምጃ ቤት ውስጥ ተጠብቆ እንደሚገኝ ታውቋል። በ12ኛውና በ13ኛው ክፍለ ዘመን መካከል በጎቲክ የጽሑፍ ዘይቤ የተጻፈውና እስከ 14ኛው ክፍለ ዘመን ድረስ ተጨማሪ ማብራሪያዎች የተጨመሩበት ይህ መጽሐፍ የአኩሊያ ፓትርያርካዊ ጉባኤ ሥነ ጽሑፋዊና ባህላዊ ወግን ከሚያሳዩ ጠቃሚና በሕይወት ካሉ ቅርሶች አንዱ መሆኑ ተነግሯል። የእጅ ጽሑፉ ታሪካዊ ጠቀሜታ ከሃይማኖታዊ አገልግሎቱ በላይ ሲሆን አኩሊያ ለዘመናት በክልሉ ውስጥ ትልቅ የቤተ ክርስቲያንና የባህል ማዕከል የነበረች ፓትርያርካዊ የጳጳሳት ጉባኤም በአውሮፓ የክርስትናና የባህል እድገት ውስጥ ወሳኝ ሚና መጫወቱ ተነግሯል። የቅጂ ዝግጅት ፕሮጀክት የመጽሐፉን የመጀመሪያ ገጽታ ብቻ ሳይሆን ለመስራት የተገለገሉባቸውን ቁሳቁሶችና ዘዴዎችንም ጭምር ለመድገም ሲባል ዝርዝር የዲጂታል ቴክኖሎጂን ከባህላዊ የእደ ጥበብ ክህሎት ጋር ያጣምራል። የእጅ ጽሑፉ ከፍተኛ ጥራት ባለው መልኩ የተቃኘ ሲሆን በዚህም ጽሑፉን ብቻ ሳይሆን ገጾቹ በዘመናት ሂደት ያገኙትን አካላዊ ባሕርያትንም መዝግቧል። የተገኘው ዲጂታል መረጃ ክምችት በመጀመሪያው መጽሐፍ ውስጥ ያለውን መረጃ ለረጅም ጊዜ ለመጠበቅ ያለመ እንደሆነ ታውቋል። አካላዊውን ቅጂ የማዘጋጀቱ ሂደት ባህላዊ ዘዴዎችን የተጠቀሙበት ሲሆን ቁሳቁሶቹና ቀለማቱ የተዘጋጁት በታሪካዊ አሰራር መሠረት ሲሆን የመጽሐፉ ክፍሎች በእጅ የተሰበሰቡና በተፈጥሮ መንገድ በተዘጋጀ ቆዳ እንዲሁም በእጅ በተሰሩ የብረት ክፍሎች የታሰሩ መሆናቸው ተመልክቷል። ሂደቱ ስለ መጽሐፉ አመጣጥ ጥያቄዎችን ያስነሳ ሲሆን የመጽሐፉን ክፍሎችና ገጾች በዝርዝር በዲጂታል መንገድ እንደገና በመገንባት በተደረገው ጥናት የመጽሐፉ ማስሪያ ዘዴ ከተለመዱ የምዕራባውያን የመጽሐፍ አሰራር ዘዴዎች ጋር እንደማይጣጣም ታውቋል። ይህ ባህሪ የእጅ ጽሑፉ የትና በምን አይነት ሁኔታ እንደተዘጋጀ በምሁራን ዘንድ አዲስ ውይይት እንዲነሳ አድርጓል። በሌላ በኩል የጽሑፉ ውበት የሚመነጨው ከተንቆጠቆጠ ማስዋብ ይልቅ በአጻጻፍ ጥራቱ፣ ጥቅም ላይ በዋሉ ቁሳቁሶችና በልዩ የሥራ ጥበብ ላይ መሆኑ ተመልክቷል። ይህም በመካከለኛው ዘመን መጻሕፍትን ለማዘጋጀት የዋለውን ዕውቀትና ጥረት የሚያሳይ ተጨባጭ ማስረጃ እንደሆነ ታውቋል።

አድማጮቻችን የዛሬው የረቡዕ የመስከረም 6 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ሰማዕታት የክርስቶስ ብርሃን ለዓለም ያንጸባርቃሉ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በዌስት ባንክ በፍልስጤማውያን ላይ የሚደርሰው መፈናቀል ተጠናክሮ መቀጠሉ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላድስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ወልደጊዮርጊስ ከባልደረቦቼ ዘላለም ኃይሉና በረና በርገኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ሰማዕታት የክርስቶስን ብርሃን ለዓለም ያንጸባርቃሉ ማለታቸው ተገለጸ። በ21ኛው ክፍለ ዘመን የሰማዕታት አዲስ ዘመን በሚል ርዕስ በቫቲካን ለሲመተ ቅድስና ማዕረግ የሚዘጋጁ አዳዲስ ሰዎችን የሕይወት ታሪክ የሚያጠናው የቅድስት መንበር ጽፈት ቤትና አሁን በቫቲካን የአዳዲስ ሰማዕታት ኮሚሽን በጋራ በመሆን ባዘጋጁት ጉባኤ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተሳተፉ ሰዎች ንግግር ሲያደርጉ የእምነት ምስክሮች ምስክሮችን በራስ ወዳድነትና በጭቆና ጨለማ ውስጥ የሚያከብሩ ከዋክብት በማለት ሰማዕታትን አመስግነዋል። እነዚህም ቤተክርስቲያኒቱ የክርስቶስን ጌታ ብርሃን ሙሉ በሙሉ እንድታንጸባርቅ ይረዷታል ሲሉ አክለው ገልጸዋል። እነዚህ ወንድሞቻችንና እህቶቻችን እንደ ኮከቦች እናደንቃቸዋለን። ቤተክርስቲያኒቱ የክርስቶስን ጌታ ብርሃን ሙሉ በሙሉ እንድታንጸባርቅ ዛሬም የሰው ልጅን ወደ ፍቅር ስልጣኔ የሚያመራውን መንገድ እንዲያመለክቱ ይረዷቸዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጠዋት መስከረም 6 2019 ዓ.ም በቫቲካን በተካሄደው ኮንፈረንስ ላይ ለተሳታፊዎች ንግግር ሲያደርጉ 21ኛው ክፍለ ዘመን የሰማዕታት አዲስ ዘመን በሚል ርዕስ ከላይ በተጠቀሱት የቅድስት መንበር ጽፈት ቤቶች የተዘጋጀው የእምነት ምስክሮች በተሰኘው ጉባኤ ላይ ባደረጉት ንግግር ይህንን ገልጸዋል። ጉባኤው ማክሰኞ ዕለት በሮም በሚገኘው የጳጳሳዊ ፓትሪስቲክ ተቋም አጎስቲኒያኑም ተካሂዶ ነበር። በተለያዩ ጂኦግራፊያዊ አውዶችና በእኛ ዘመን ባሉ በርካታ የክርስቲያን ምስክርነቶች ላይ በማተኮር በዘመናዊ ሰማዕትነት ክስተት ላይ ለማሰላሰልና ለማጥናት ዕድል ፈጥረዋል። ርዕሰ ሊቃነ ጳጳሳቱ የተሰበሰቡትን ተቀብለው ሰላምታ ከሰጡ በኋላ ይህ ስያሜ በአሁኑ ጊዜ እየተከናወኑ ካሉት የሰማዕታት የብፁዓንና የቅዱሳን ዓመታዊ በዓል በሚከበርበት የቀን መቁጠሪያ ውስጥ በይፋ ከተመዘገቡት የተለየ ሰፊ ምድብ ለማመልከት የታሰበ መሆኑን ጠቁመዋል። በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንደ አውሮፓውያኑ የቀን አቆጣጠር በ2023 ዓ.ም የተቋቋመው ኮሚሽን ርዕሰ ሊቃነ ጳጳሳት ሊዮ በድጋሚ ከቀኖናዊ ሂደት ውጪ ለክርስቶስ ሕይወታቸውን ላጡ ሰዎች ምስክርነቶችን የመሰብሰብ ኃላፊነት አለበት። ስለዚህም ምሳሌነታቸው እንዳይጠፋ ኮሚሽኑ መስራት እንዳለበት ማመልከታቸውም ተገልጿል። እነዚህ ወንድሞችና እህቶች ናቸው ሲሉ አጥብቀው ተናግረዋል። በተለያዩ ጂኦግራፊያዊ፣ ታሪካዊና ፖለቲካዊ አውዶች ሕይወታቸውን ለወንጌል የሰጡ ናቸው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ አክለው እንዲህ ብለዋል። በኃይል ገደብ በሌለው ጉልበትና የማያቋርጥ የጦር መሳሪያ ግንባታ ባህል በተቆጣጠረው ዘመናችን ውስጥ የእነሱ ምስክርነት የሚነግረን አዳዲስ የእምነት ምስክሮች ብለን ለመጥራት የምንወዳቸው ሰዎች የጀግንነት ተግባርም እንደሚታይ ነው ብለዋል። ቅዱስ አባታችን እንደገለጹት ከሆነ ከእነዚህ መካከል ብዙዎቹ በስልጣን አላግባብ መጠቀም ወይም በወንጀለኛ ቡድኖች ይገደላሉ። ምክንያቱም እንደ ክርስቲያንነታቸው በወንጌል ስም በእነዚህ አካላት የሚፈጽሙትን ኢፍትሐዊ ድርጊት ስለሚቃወሙ ነው ብለዋል። የእምነት ምስክር የሚለው ጽንሰ ሐሳብ የተቀረጸው በተለይም ወንጀል ፈጻሚዎቹ ድርጊታቸውን የፈጸሙበት ምክንያት በቀጥታ ከእምነት ጥላቻ ጋር ሊያያዝ በሚችልባቸው ውስብስብ ታሪካዊ ሁኔታዎች ውስጥ ያሉትን ሰዎች ለመቀበልና ለማክበር ታስቦ ነው ብለዋል። ከዚህ አንጻር ሲታይ ርዕሰ ሊቃነ ጳጳሳቱ እንዳብራሩት ከሆነ በቅርቡ የተቋቋመው ኮሚሽን የሚያከናውነው ሥራ ሕጋዊ ከመሆን ይልቅ ታሪካዊና ትምህርታዊ ይዘት ያለው ነው። ትኩረቱም በአሳዳጁ ዓላማ ላይ ሳይሆን በተጎጂው አቋም ላይ ያተኮረ ነው ብለዋል። በሌላ አነጋገር ተጎጂው የወንጌል አገልግሎት ቃል ኪዳኑን በመፈጸም ሂደት ለክርስቶስ ታማኝ ሆኖ መቆየቱና ይህንንም እስከ ሞት ድረስ ማድረጉ ግምቱ ሲገባል ሲሉ አክለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው እንደገለጹት ከሆነ በእነዚህ የእምነት ምስክሮች ሕይወት ውስጥ መልካም በማድረግ መጽናትና በፍቅር ራስን እስከ መስጠት ድረስ መታመን ጥንካሬያቸውን ያገኙት ከክፋት ላይ ድል ከተቀናጀውና ከተሰዋው የእግዚአብሔር በግ ክርስቶስ ድል መንሳቱ ጋር የተገናኘ ነው ብለዋል። እርሱም በእርሱ ለሚያምኑት ትልቅ ሰላም መስጠት የሚችል ብቸኛው አስተማማኝ ምንጭ ነው ብለዋል። በእነሱ ውስጥ የክርስቲያናዊ ሕይወት መንገድ በጀግንነት ይገለጣል። ይህ መንገድ ግጭትን አይፈልግም፣ ይልቁኑ በትሕትና ኃይል ግጭትን ያስወግዳል ሲሉ ቅዱስነታቸው አክለው ገልጸዋል። ቅዱስ አባታችን እንዳብራሩት የእምነት ምስክሮች የሚያቀርቡት ርዕዮተ ዓለም ሳይሆን በዕለት ተዕለት ሕይወት ውስጥ የሚንጸባረቅ እምነትን ነው።
የነርሱም ተአማኒነት የሚመነጨው ከቃላትና ከድርጊት መጣጣም ሲሆን ይህ መጣጣም ብዙ ጊዜ እስከ ከፍተኛ መስዋዕትነት ድረስ የሚዘልቅ ነው ሲሉ ተናግረዋል። ግድልሽ

0: አድማስና ለዚህ የተስፋ ማዕከል አስተዋጽኦ እንድናደርግ ተጠርተናል ሲሉ ጥሪ አቅርበዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ ለተሰበሰቡ ሰዎች ለሰጡት ውድ አገልግሎት ምስጋና በማቅረብና ሐዋርያዊ ቡራኪያቸውን በመስጠት ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ.ም ተመረተ ለታዊ ስርጭታችን ነው። በዌስት ባንክ በፍልስጤማዊ ላይ የሚደርሰው መፈናቀል ተጠናክሮ መቀጠሉ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በእስራኤል ቁጥጥር ስር በሚገኘው በደቡባዊ የዌስት ባንክ ግዛት ውስጥ የፍልስጤማውያን መፈናቀልና የቤት ማፍረስ እርምጃ በከፍተኛ ሁኔታ ተጠናክሮ መቀጠሉን የተባበሩት መንግስታት ድርጅትና የተለያዩ የሰብአዊ መብት ተሟጋቾች ቡድኖች አስታውቀዋል። የእስራኤል ባለስልጣናት በደቡባዊ ዌስት ባንክ በሚትገኘው ማሳፋር ያታ መንደር ውስጥ ቤቶችንና ሌሎች መዋቅሮችን ማፍረሳቸውን ተከትሎ ባለፉት ሳምንታት ውስጥ ብቻ ወደ 60 የሚጠጉ ፍልስጤማውያን መፈናቀላቸውን የተባበሩት መንግስታት ድርጅት የገለጸ ሲሆን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮና የተለያዩ የሰብአዊ መብት ድርጅቶች ይፋ ባደረጉት ወቅታዊ መረጃ መሰረት በግብርና በሚተዳደሩ በእነዚህ ሁለት የፍልስጤማውያን መንደር ውስጥ የሚገኙ 20 መኖሪያ ቤቶችና በርካታ ተቋማት መፍረሳቸውን ጠቁመው ይህ የተከሰተው ነሐሴ 27 ቀን 2018 ዓ.ም ምህረት በአቅራቢያው በሚገኝ የፍልስጤማውያን መንደር ላይ የተከሰተውን የቤት ማፍረስ ተግባር ተከትሎ እንደሆነ ገልጸዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዘገባ መሰረት በተያዘው የጎርጎሳውያኑ ዓመት ብቻ ከ2500 በላይ ፍልስጤማውያን በእስራኤል ባለስልጣናት በሚፈጸሙ የቤት ማፍረስ እርምጃዎች፣ በሰፋሪዎች ጥቃትና በተጣሉ የጉዞ ገደቦች ምክንያት ከቀያቸው መፈናቀላቸውን በተለይም በማሳፋር ያታና በሰሜናዊ ዌስት ባንክ በሚገኙ የስደተኞች ካምፖች ውስጥ መጠነ ሰፊ የማፍረስና የማፈናቀል እርምጃዎች መወሰዳቸውን ይፋ አድርገዋል። የታጠቁ እስራኤላውያን ሰፋሪዎች በየቀኑ በፍልስጤማውያን መንደሮች ላይ የሚያደርሱት ጥቃት፣ ንብረት ማውደምና ከብቶች እንዳይሰማሩ መከልከል በርካታ ማህበረሰቦችን ሙሉ በሙሉ ወይም በከፊል ለቀው እንዲሰደዱ ያስገደዳቸው ሲሆን የሰብአዊ መብት ተሟጋች ድርጅቶች እንደሚሉት ይህ ድርጊት ፍልስጤማውያንን ከአካባቢው ሙሉ በሙሉ የማጥፋትና መሬቱን በቋሚነት የመቆጣጠር ስልታዊ እቅድ አካል አድርገው ይገልጹታል። የእስራኤል መንግስት በዌስት ባንክ ውስጥ በሺዎች የሚቆጠሩ አዳዲስ መኖሪያ ቤቶችን ለመገንባትና ህገወጥ የሰፈራ መንገዶችን ህጋዊ ለማድረግ እቅዶችን እያጸደቀ እንደሚገኝ ከአካባቢው የሚወጡ መረጃዎች የሚያሳዩ ሲሆን ይህም ፍልስጤማውያን ወደፊት የራሳቸውን ነጻ አገር ለመመስረት የሚያደርጉትን ተስፋ የሚያጨልም መሆኑን ይነገራል። በዌስት ባንክ ውስጥ የፍተሻ ኬላዎችና የመንገድ ላይ እገዳዎች ቁጥር ወደ 925 ከፍ ማለቱና ይህም በቅርብ ዓመታት ታሪክ ውስጥ ከፍተኛው ቁጥር መሆኑ የተነገረ ሲሆን በተለይም በሴቶች የሚመሩ ቤተሰቦች ለጤና፣ ለትምህርትና ዕለታዊ መተዳደሪያ የሚያደርጉትን ጉዞ እጅግ አደገኛና ከባድ ማድረጉ ተገልጿል። የተባበሩት መንግስታት ኤጀንሲዎች እንደሚሉት በጋዛ በሴቶች የሚመሩ ቤተሰቦች ቁጥራቸው እየጨመረ መምጣቱና በእስራኤል የአየር ድብደባና ውስን እርዳታ ምክንያት የዕለት ተዕለት ችግር እያጋጠማቸው መሆኑን የገለጹ ሲሆን እንደ የተባበሩት መንግስታት መረጃ መሰረት ከአራት ቤተሰቦች መካከል አንዱ በሴት የሚመራ መሆኑን አመላክቷል። በጋዛ ውስጥ በወንዶች ላይ በደረሰው ከፍተኛ ሞትና መፈናቀል ምክንያት በአካባቢው ከሚገኙ ወደ 86290 የሚጠጉ ቤተሰቦች መካከል በአሁኑ ጊዜ በአማካይ ከአራቱ የጋዛ አባወራቸው አንዱ በሴቶች የሚመሩ መሆናቸው የተነገረ ሲሆን ይህም ከጦርነቱ በፊት ከነበረው መጠን እጥፍ ጭማሪ ያሳየ ነው ተብሏል። በዚህ ምክንያት በዌስት ባንክ እየተባባሰ የመጣው የፍልስጤማውያን መፈናቀልና የመሬት መያዝ እርምጃ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ተቃውሞና ስጋት እየቀሰቀሰ እንደሚገኝም ተነግሯል። ሰብአዊ ድርጅቶቹ በሪፖርታቸው የተኩስ አቁም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን፣ ዓለም አቀፍ ሕጎች እንዲከበሩ፣ እንዲሁም ለሴቶችና ልጃገረዶች ልዩ የሰብአዊ ድጋፍ እንዲደረግ ጥሪያቸውን አቅርበዋል። የተባበሩት መንግስታት የሴቶች ጉዳይ ድርጅት የሰብአዊ እርምጃዎች ክፍል ኃላፊ የሆኑት ሶፊያ ካልቶርፕ ድርጅታቸው ባሎቻቸው ከሞቱባቸው፣ ከጠፉ፣ ከታሰሩ፣ ጉዳት ከደረሰባቸው ወይም ከቀያቸው ከተነፋቀሉ ሴቶች ጋር መነጋገሩን የገለጹ ሲሆን በዚህም ወቅት እጅግ አስከፊ የሆነ የጋራ የልብስ ብራት መኖሩን እንደተረዱ ጠቁመው ቀጣይነት ያለው የቦምብ ድብደባ እና የእርዳታ አቅርቦት መስተጓጎል

0: ሴቶች ቤተሰቦቻቸውን በህይወት ለማቆየት ሲሉ እጅግ አስቸጋሪና አድካሚ ውሳኔዎችን እንዲወስኑ ያስገደዳቸው መሆኑን አመላክተዋል። በቅርቡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ማስተባበሪያ ቢሮና የሴቶች ተራድኦ ድርጅት በጋራ ባወጡት ሪፖርት መሰረት በጋዛ የተኩስ አቁም ስምምነት ከተደረገ በኋላ በእስራኤል የአየር ድብደባና የምድር ወታደራዊ ዘመቻ 246 ፍልስጤማውያን ሴቶችና ልጃገረዶች መገደላቸውን ይፋ ያደረገ ሲሆን ከ11 ወራት በፊት ጊዜያዊ የተኩስ አቁም ስምምነቱ ከተደረገ ወዲህ በጋዛ በአጠቃላይ 1303 ሰዎች መሞታቸውን፣ 4336 ሰዎች መቁሰላቸውን፣ ከእነዚህም መካከል 246ቱ ሴቶችና ልጃገረዶች መሆናቸውን አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በመግቢያችን ላይ ለመጥቀስ እንደሞከር ነው፣ በማስከተል እምነታችን ይህ ነው የተሰኘውን ሳምንታዊ ዝግጅታችንን ወደ እናንተ አድማጮቻችን የምናደርስበት ጊዜ ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም ሁላችሁንም በድጋሚ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4-5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልኳ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተክነት ምንድን ነው? ሐዋርያዊ ተተክነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጭዋ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች።
አማኞች የቤተ ክርስቲያን የመንኩስና ስልጣን ተዋረድ ሚኢመናን ይውት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋሃዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሳዊ ስልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደመሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአስራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞቹን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ስር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው።

0: አድማጮቻችን የዛሬው የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ሰማዕታት የክርስቶስ ብርሃን ለዓለም ያንጸባርቃሉ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በዌስት ባንክ በፍልስጤማውያን ላይ የሚደርሰው መፈናቀል ተጠናክሮ መቀጠሉ መነገሩን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ለጊዮርጊስ ከባልደረቦቼ ዘላለም ኃይሉና በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ሰማዕታት የክርስቶስን ብርሃን ለዓለም ያንጸባርቃሉ ማለታቸው ተገለጸ። በ21ኛው ክፍለ ዘመን የሰማዕታት አዲስ ዘመን በሚል ርዕስ በቫቲካን ለሲመተ ቅድስና ማዕረግ የሚዘጋጁ አዳዲስ ሰዎችን የሕይወት ታሪክ የሚያጠናው የቅድስት መንበር ጽፈት ቤትና አሁን በቫቲካን የአዳዲስ ሰማዕታት ኮሚሽን በጋራ በመሆን ባዘጋጁት ጉባኤ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተሳተፉ ሰዎች ንግግር ሲያደርጉ የእምነት ምስክሮች ምስክሮችን በራስ ወዳድነትና በጭቆና ጨለማ ውስጥ የሚያከብሩ ከዋክብት በማለት ሰማዕታትን አመስግነዋል። እነዚህም ቤተክርስቲያኒቱ የክርስቶስን ጌታ ብርሃን ሙሉ በሙሉ እንድታንጸባርቅ ይረዷታል ሲሉ አክለው ገልጸዋል። እነዚህ ወንድሞቻችንና እህቶቻችን እንደ ኮከቦች እናደንቃቸዋለን። ቤተክርስቲያኒቱ የክርስቶስን ጌታ ብርሃን ሙሉ በሙሉ እንድታንጸባርቅ ዛሬም የሰው ልጅን ወደ ፍቅር ስልጣኔ የሚያመራውን መንገድ እንዲያመለክቱ ይረዷቸዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጠዋት መስከረም 6 2019 ዓ.ም በቫቲካን በተካሄደው ኮንፈረንስ ላይ ለተሳታፊዎች ንግግር ሲያደርጉ 21ኛው ክፍለ ዘመን የሰማዕታት አዲስ ዘመን በሚል ርዕስ ከላይ በተጠቀሱት የቅድስት መንበር ጽፈት ቤቶች የተዘጋጀው የእምነት ምስክሮች በተሰኘው ጉባኤ ላይ ባደረጉት ንግግር ይህንን ገልጸዋል። ጉባኤው ማክሰኞ ዕለት በሮም በሚገኘው የጳጳሳዊ ፓትሪስቲክ ተቋም አጎስቲኒያኑም ተካሂዶ ነበር። በተለያዩ ጂኦግራፊያዊ አውዶችና በእኛ ዘመን ባሉ በርካታ የክርስቲያን ምስክርነቶች ላይ በማተኮር በዘመናዊ ሰማዕትነት ክስተት ላይ ለማሰላሰልና ለማጥናት ዕድል ፈጥረዋል። ርዕሰ ሊቃነ ጳጳሳቱ የተሰበሰቡትን ተቀብለው ሰላምታ ከሰጡ በኋላ ይህ ስያሜ በአሁኑ ጊዜ እየተከናወኑ ካሉት የሰማዕታት የብፁዓንና የቅዱሳን ዓመታዊ በዓል በሚከበርበት የቀን መቁጠሪያ ውስጥ በይፋ ከተመዘገቡት የተለየ ሰፊ ምድብ ለማመልከት የታሰበ መሆኑን ጠቁመዋል። በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንደ አውሮፓውያኑ የቀን አቆጣጠር በ2023 ዓ.ም የተቋቋመው ኮሚሽን ርዕሰ ሊቃነ ጳጳሳት ሊዮ በድጋሚ ከቀኖናዊ ሂደት ውጪ ለክርስቶስ ሕይወታቸውን ላጡ ሰዎች ምስክርነቶችን የመሰብሰብ ኃላፊነት አለበት። ስለዚህም ምሳሌነታቸው እንዳይጠፋ ኮሚሽኑ መስራት እንዳለበት ማመልከታቸውም ተገልጿል። እነዚህ ወንድሞችና እህቶች ናቸው ሲሉ አጥብቀው ተናግረዋል። በተለያዩ ጂኦግራፊያዊ፣ ታሪካዊና ፖለቲካዊ አውዶች ሕይወታቸውን ለወንጌል የሰጡ ናቸው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ አክለው እንዲህ ብለዋል። በኃይል ገደብ በሌለው ጉልበትና የማያቋርጥ የጦር መሳሪያ ግንባታ ባህል በተቆጣጠረው ዘመናችን ውስጥ የእነሱ ምስክርነት የሚነግረን አዳዲስ የእምነት ምስክሮች ብለን ለመጥራት የምንወዳቸው ሰዎች የጀግንነት ተግባርም እንደሚታይ ነው ብለዋል። ቅዱስ አባታችን እንደገለጹት ከሆነ ከእነዚህ መካከል ብዙዎቹ በስልጣን አላግባብ መጠቀም ወይም በወንጀለኛ ቡድኖች ይገደላሉ። ምክንያቱም እንደ ክርስቲያንነታቸው በወንጌል ስም በእነዚህ አካላት የሚፈጽሙትን ኢፍትሐዊ ድርጊት ስለሚቃወሙ ነው ብለዋል። የእምነት ምስክር የሚለው ጽንሰ ሐሳብ የተቀረጸው በተለይም ወንጀል ፈጻሚዎቹ ድርጊታቸውን የፈጸሙበት ምክንያት በቀጥታ ከእምነት ጥላቻ ጋር ሊያያዝ በሚችልባቸው ውስብስብ ታሪካዊ ሁኔታዎች ውስጥ ያሉትን ሰዎች ለመቀበልና ለማክበር ታስቦ ነው ብለዋል። ከዚህ አንጻር ሲታይ ርዕሰ ሊቃነ ጳጳሳቱ እንዳብራሩት ከሆነ በቅርቡ የተቋቋመው ኮሚሽን የሚያከናውነው ሥራ ሕጋዊ ከመሆን ይልቅ ታሪካዊና ትምህርታዊ ይዘት ያለው ነው። ትኩረቱም በአሳዳጁ ዓላማ ላይ ሳይሆን በተጎጂው አቋም ላይ ያተኮረ ነው ብለዋል። በሌላ አነጋገር ተጎጂው የወንጌል አገልግሎት ቃል ኪዳኑን በመፈጸም ሂደት ለክርስቶስ ታማኝ ሆኖ መቆየቱና ይህንንም እስከ ሞት ድረስ ማድረጉ ግምቱ ሲገባል ሲሉ አክለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው እንደገለጹት ከሆነ በእነዚህ የእምነት ምስክሮች ሕይወት ውስጥ መልካም በማድረግ መጽናትና በፍቅር ራስን እስከ መስጠት ድረስ መታመን ጥንካሬያቸውን ያገኙት ከክፋት ላይ ድል ከተቀናጀውና ከተሰዋው የእግዚአብሔር በግ ክርስቶስ ድል መንሳቱ ጋር የተገናኘ ነው ብለዋል። እርሱም በእርሱ ለሚያምኑት ትልቅ ሰላም መስጠት የሚችል ብቸኛው አስተማማኝ ምንጭ ነው ብለዋል። በእነሱ ውስጥ የክርስቲያናዊ ሕይወት መንገድ በጀግንነት ይገለጣል። ይህ መንገድ ግጭትን አይፈልግም፣ ይልቁኑ በትሕትና ኃይል ግጭትን ያስወግዳል ሲሉ ቅዱስነታቸው አክለው ገልጸዋል። ቅዱስ አባታችን እንዳብራሩት የእምነት ምስክሮች የሚያቀርቡት ርዕዮተ ዓለም ሳይሆን በዕለት ተዕለት ሕይወት ውስጥ የሚንጸባረቅ እምነትን ነው። የነርሱም ተአማኒነት የሚመነጨው ከቃላትና ከድርጊት መጣጣም ሲሆን ይህ መጣጣም ብዙ ጊዜ እስከ ከፍተኛ መስዋዕትነት ድረስ የሚዘልቅ ነው ሲሉ ተናግረዋል። ግድለሽነት በማይታይባቸው ባህላዊ ሁኔታዎች ውስጥ በአቅራቢያችን የሚገኝ ቅድስና እና ዝምተኛ ጀግንነት ጉልህ የምስክርነት መገለጫዎች ናቸው። እነዚህም በጣም ተጠራጣሪ የሆኑትን ሰዎች እንኳን ሳይቀር የመፈታተን አቅም አላቸው ብለዋል። በዚህ መንፈስ ርዕሰ ሊቃነ ጳጳሳት ሊዮ እንደተናገሩት ከሆነ የጌታን ብርሃን ለማንጸባረቅና ለሰው ልጅ እንደ መሪ ሐሳብ ሆኖ ለማገልገል ለሚረዱት ለእነዚህ ምስክሮች ቤተ ክርስቲያን ያላትን አድናቆት በድጋሚ ገልጸዋል። ለፍትህ፣ ለእውነት፣ ለሰላምና ለነጻነት ሕይወታቸውን በመስጠት የእምነት ምስክሮች በእግዚአብሔር ምሕረት በልበ ሙሉነት ለምንጠበቀው አዲስ ሰማይና አዲስ ምድር መምጣት ውጤታማ አስተዋጽኦ አድርገዋል ሲሉ ቅዱስ አባታችን አክለው ተናግረዋል። በዚህ መሠረት ሁላችንም ለዚህ ቁርጠኝነት የተሞላበት አድማስና ለዚህ የተስፋ ማዕከል አስተዋጽኦ እንድናደርግ ተጠርተናል ሲሉ ጥሪ አቅርበዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ ለተሰበሰቡት ሰዎች ለሰጡት ውድ አገልግሎት ምስጋና በማቅረብና ሐዋርያዊ ቡራኪያቸውን በመስጠት ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችንን ነው። በዌስት ባንክ በፍልስጤማውያን ላይ የሚደርሰው መፈናቀል ተጠናክሮ መቀጠሉ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በእስራኤል ቁጥጥር ስር በሚገኘው በደቡባዊ የዌስት ባንክ ግዛት ውስጥ የፍልስጤማውያን መፈናቀልና የቤት ማፍረስ እርምጃ በከፍተኛ ሁኔታ ተጠናክሮ መቀጠሉን የተባበሩት መንግስታት ድርጅትና የተለያዩ የሰብአዊ መብት ተሟጋቾች ቡድኖች አስታውቀዋል። የእስራኤል ባለስልጣናት በደቡባዊ ዌስት ባንክ በሚትገኘው ማሳፋር ያታ መንደር ውስጥ ቤቶችንና ሌሎች መዋቅሮችን ማፍረሳቸውን ተከትሎ ባለፉት ሳምንታት ውስጥ ብቻ ወደ 60 የሚጠጉ ፍልስጤማውያን መፈናቀላቸውን የተባበሩት መንግስታት ድርጅት የገለጸ ሲሆን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮና የተለያዩ የሰብአዊ መብት ድርጅቶች ይፋ ባደረጉት ወቅታዊ መረጃ መሰረት በግብርና በሚተዳደሩ በእነዚህ ሁለት የፍልስጤማውያን መንደር ውስጥ የሚገኙ 20 መኖሪያ ቤቶችና በርካታ ተቋማት መፍረሳቸውን ጠቁመው ይህ የተከሰተው ነሐሴ 27 ቀን 2018 ዓ.ም ምህረት በአቅራቢያው በሚገኝ የፍልስጤማውያን መንደር ላይ የተከሰተውን የቤት ማፍረስ ተግባር ተከትሎ እንደሆነ ገልጸዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዘገባ መሰረት በተያዘው የጎርጎሳውያኑ ዓመት ብቻ ከ2500 በላይ ፍልስጤማውያን በእስራኤል ባለስልጣናት በሚፈጸሙ የቤት ማፍረስ እርምጃዎች፣ በሰፋሪዎች ጥቃትና በተጣሉ የጉዞ ገደቦች ምክንያት ከቀያቸው መፈናቀላቸውን በተለይም በማሳፋር ያታ እና በሰሜናዊ ዌስት ባንክ በሚገኙ የስደተኞች ካምፖች ውስጥ መጠነ ሰፊ የማፍረስና የማፈናቀል እርምጃዎች መወሰዳቸውን ይፋ አድርገዋል። የታጠቁ እስራኤላውያን ሰፋሪዎች በየቀኑ በፍልስጤማውያን መንደሮች ላይ የሚያደርሱት ጥቃት፣ ንብረት ማውደምና ከብቶች እንዳይሰማሩ መከልከል በርካታ ማህበረሰቦችን ሙሉ በሙሉ ወይም በከፊል ለቀው እንዲሰደዱ ያስገደዳቸው ሲሆን የሰብአዊ መብት ተሟጋች ድርጅቶች እንደሚሉት ይህ ድርጊት ፍልስጤማውያንን ከአካባቢው ሙሉ በሙሉ የማጥፋትና መሬቱን በቋሚነት የመቆጣጠር ስልታዊ እቅድ አካል አድርገው ይገልጹታል። የእስራኤል መንግስት በዌስት ባንክ ውስጥ በሺዎች የሚቆጠሩ አዳዲስ መኖሪያ ቤቶችን ለመገንባትና ህገወጥ የሰፈራ መንገዶችን ህጋዊ ለማድረግ እቅዶችን እያጸደቀ እንደሚገኝ ከአካባቢው የሚወጡ መረጃዎች የሚያሳዩ ሲሆን ይህም ፍልስጤማውያን ወደፊት የራሳቸውን ነጻ አገር ለመመስረት የሚያደርጉትን ተስፋ የሚያጨልም መሆኑ ይነገራል። በዌስት ባንክ ውስጥ የፍተሻ ኬላዎችና የመንገድ ላይ እገዳዎች ቁጥር ወደ 925 ከፍ ማለቱና ይህም በቅርብ ዓመታት ታሪክ ውስጥ ከፍተኛው ቁጥር መሆኑ የተነገረ ሲሆን በተለይም በሴቶች የሚመሩ ቤተሰቦች ለጤና፣ ለትምህርትና ዕለታዊ መተዳደሪያ የሚያደርጉትን ጉዞ እጅግ አደገኛና ከባድ ማድረጉ ተገልጿል። የተባበሩት መንግስታት ኤጀንሲዎች እንደሚሉት በጋዛ በሴቶች የሚመሩ ቤተሰቦች ቁጥራቸው እየጨመረ መምጣቱና በእስራኤል የአየር ድብደባና ውስን እርዳታ ምክንያት የዕለት ተዕለት ችግር እያጋጠማቸው መሆኑን የገለጹ ሲሆን እንደ የተባበሩት መንግስታት መረጃ መሰረት ከአራት ቤተሰቦች መካከል አንዱ በሴት የሚመራ መሆኑን አመላክቷል። በጋዛ ውስጥ በወንዶች ላይ በደረሰው ከፍተኛ ሞትና መፈናቀል ምክንያት በአካባቢው ከሚገኙ ወደ 86290 የሚጠጉ ቤተሰቦች መካከል በአሁኑ ጊዜ በአማካይ ከአራቱ የጋዛ አባወራዎች አንዱ በሴቶች የሚመሩ መሆናቸው የተነገረ ሲሆን ይህም ከጦርነቱ በፊት ከነበረው መጠን እጥፍ ጭማሪ ያሳየ ነው ተብሏል። በዚህ ምክንያት በዌስት ባንክ እየተባባሰ የመጣው የፍልስጤማውያን መፈናቀልና የመሬት መያዝ እርምጃ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ተቃውሞና ስጋት እየቀሰቀሰ እንደሚገኝም ተነግሯል። ሰብአዊ ድርጅቶቹ በሪፖርታቸው የተኩስ አቁም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን፣ ዓለም አቀፍ ሕጎች እንዲከበሩ፣ እንዲሁም ለሴቶችና ልጃገረዶች ልዩ የሰብአዊ ድጋፍ እንዲደረግ ጥሪያቸውን አቀርበዋል። የተባበሩት መንግስታት የሴቶች ጉዳይ ድርጅት የሰብአዊ እርምጃዎች ክፍል ኃላፊ የሆኑት ሶፊያ ካልቶርፕ ድርጅታቸው ባሎቻቸው ከሞቱባቸው፣ ከጠፉ፣ ከታሰሩ፣ ጉዳት ከደረሰባቸው ወይም ከቀያቸው ከተነፈቀሉ ሴቶች ጋር መነጋገሩን የገለጹ ሲሆን በዚህም ወቅት እጅግ አስከፊ የሆነ የጋራ የልብ ስብራት መኖሩን እንደተረዱ ጠቁመው ቀጣይነት ያለው የቦምብ ድብደባና የእርዳታ አቅርቦት መስተጓጎል ሴቶች ቤተሰቦቻቸውን በሕይወት ለማቆየት ሲሉ እጅግ አስቸጋሪና አድካሚ ውሳኔዎችን እንዲወስኑ እያስገደዳቸው መሆኑን አመላክተዋል። በቅርቡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ማስተባበሪያ ቢሮና የሴቶች ተራድኦ ድርጅት በጋራ ባወጡት ሪፖርት መሰረት በጋዛ የተኩስ አቁም ስምምነት ከተደረገ በኋላ በእስራኤል የአየር ድብደባ እና የምድር ወታደራዊ ዘመቻ 246 ፍልስጤማውያን ሴቶችና ልጃገረዶች መገደላቸውን ይፋ ያደረገ ሲሆን ከ11 ወራት በፊት ጊዜያዊ የተኩስ አቁም ስምምነቱ ከተደረገ ወዲህ በጋዛ በአጠቃላይ 1303 ሰዎች መሞታቸውን፣ 4336 ሰዎች መቁሰላቸውን፣ ከእነዚህም መካከል 246 ሴቶችና ልጃገረዶች መሆናቸውን አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በመግቢያችን ላይ ለመጥቀስ እንደሞከር ነው፣ በማስከተል እምነታችን ይህ ነው የተሰኘውን ሳምንታዊ ዝግጅታችንን ወደ እናንተ አድማጮቻችን የምናደርስበት ጊዜ ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም ሁላችሁንም በድጋሚ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4 እና 5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኳ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከእነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተኪነት ምንድን ነው? ሐዋርያዊ ተተኪነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጭዋ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች።
አማኞች የቤተ ክርስቲያን የመንኩስና ስልጣነ ተዋረድ ሚኢመናን ይውት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋሃዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሳዊ ስልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደመሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአስራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞችን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ስር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው።

0: አድማጮቻችን የዛሬው የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።